ሓበሬታ ኣብቲ ንነዊሕ ዓመታት እንካፈሎ መለለይ ከተማ ስቱትጋርት ዝኾነ ብዙሕ ኣጉራዊ ማሕበራት ዝሳተፍዎ ብዙሕ ነበርቲ ስቱትጋርት ከባቢያን ዘእንግዶ ሶመር ፌስ ስቱትጋርት 2026 ብልምዲ ስትራሰ ፌስ ተባሂሉ ዝፍለጥ ንሎሚ ሰንበት ካብ 11 ፈረቓን ዝጅምር በዛ ኣጋጣሚ ባህልናን ያታናን ክንቕርብ ኢና። በዛ ኣጋጣሚ ባህልናን ክብርታትና ብሓባር ንምርኣይ ንምልዓልን ኩልና ኤርትራውያን ብክብሪ ክንሳተፍ ብክብሪ ንዕድም ይብል ኣለው ብሰላም ምፁእ ኣካየድቲ ሽማግለ ስሙር ማሕበረሰብ ኤርትራውያን ሽቱትጋርት።

ሳዋ ንንጸት ምዕባለ እንደፋይት ኃይል ክትከውን እንኳን ተነበረት ትድሌት ጀንትራታትዮም እጅ ይትዕድል ኢሎም ገዘፍቲ ወራራት ዘንቀሉ ናጽነት ኤርትራ ዘይተዋሓጠሎም ብደቡ ኣሳቢቦም ንጎበጣ ዘንቀሉ ሳዋ ብርኮም ሓምሺሻ ኣላሽተ ዘይተብሎም ሃገረይ መሃለኽ ዶ

ሳዋ ዋላ ይንዋህ ጊዜ ውሰድ ብቁጠባ ማሕበራዊ ፍትሒ ዝነገሰ ሃገር ካብ ምህናፅ ዘሰነኸላ ዋላ ሓደ መለከታዊ ሓይሊ የለን።

ጉዕዞ ሃገራዊ ህንፀት ንምፍፃም ሳዋ ሓዲድ ሒዛ ኣጉዕዞ ትርከብ ሳዋ ትቅዱስ መሃሌታዊ ዜማኣ ኩሉ መዳያዊ ምዕባለ ብርእሰ ተኣማንነት ምትግባር እዩ ሓያል ዓቕሚ መንእስያት ፈጢርካ ፍልጠት ጥበብ ዝመልኦ ብቑዕ ሓያል ሃገራዊ መንፈስ ዝዓጠቐ መንእሰይ ንምፍጣር ኣብ ጉዕዞ ትርከብ።

ብቓዕፃዋ ንኤርትራ ባሕራ ዝብህጉ ወረርቲ ጸላታ ብፍቕራ እምበር ብግርወስ ከም ዘይብሉ ዝገበረትሉ ንኤርትራ ምትንካፍ ዋጋ ከም ዘኽፍሎም ዝተረድኡ እንትርፎ ባሕሪ ባሕሪ ዝብል ቁዘማ ብኸያትን ዓንገረር ምባልን ሓንቲ ስድሪ እንትኹን ተንከስ ከም ዘይብሉ ሳሕልን ሳዋን ብዝፈጠሮ ምቅብባል ተመክሮ እዩ።

0: ሃሎ ጋሻለና ሕጂ ናብኡ ከብለኩም። ሃሎ ሃሎ ተስፋ ይሰምዓኒ ኣለኻ?
1: ወሰማዕካ ኣለኹ።
0: መልእኽቲ ካበል ሕልፍ
1: ኣራይ ከመይ ሓዲርኩም? ከመይ ሓዲርካ?
0: ከመይ ሓዲርካ ተስፋ?
1: ንፅቡቕ ኣለና። መጀመርያ ልባዊ ሰላምታ ብምቕዳም ከመይ ሓዲርኩም ክብል ይፈቱ። ካልኣይነ ከዓ ነዚ ዕድል ዝምሃብካ ንኣኻ ሙሴ ምስጋና ቅርበልካ። ቀፂለ ደረት ዕውት ዝኾነ ፌስቲቫልና ቀፂሉ ነቲ ኣቐዲሙ ዝጀመረ ጅግና ወድና ቢንያም ግርማይ ዝሳትፎ ዘሎ ቱር ደ ፍራንስ ትማሉ እውን መበል 14 መዓልቱ ኣብ ዝተካየደ ውዕሎ ካብዚ ካብ ሽቱትጋርድን ከባቢኣን እውን በቶም ዘይሕለሉ ኣባላት ዕሩኽ ስፖርት ዝተዳለወ ጉዕዞ ካብ ህፃናት ክሳብ ዕድመ ዝደፍኡ ሽማግለታት ዘሳተፈ መደብ ምስ ብዙሕ ዘድሊ ምቅርባቱ ተዳልዩ ነታ ውቅብቲ ባንዴራና ብብዙሕ ህዝቢ ብንያም ብንያም እናበሉ ኣድንቆቶም ዝገልፅሉ ዕዉት ጉዕዞ ብምስታፍና ነዞም ኣዳለውቲ ምስጋና ይብፃሓዮም። ህዝቢ እውን ስለቲ ዕዉት መደባቶም ምስጋና ክቐርበሎም እናተለበና ኣብ ከምዚ ዝመሰለ ዕዉት ግዜ ኩል ሻዕ ንክንሳተፍ ዘባራትዕ መደብ ሒዞም ይጓዓዙ ስለ ዘለዉ ብምድግጋም ምስጋና ክቐርበሎም ይፈቱ። ስለዚ ንዓኻው ነዚ ዕድል ዝሃብካኒ ዓወ የመስግነካ። ዓወት ንሓፋሽ
0: የቐኒልና ስለቲ ሓበሬታኻ ኣነ እውን የመስግን።
1: ኦኬ መሲ
0: መዓልቲ ቻው
1: ቻው ቻው።

ህላወ እቲ ርእሲ ድልየቶም ከስልጡ ንመን መኣስ ከይፈለጡ ጽንሕ ምስ በሉ እናገላበጡ ኣቆናጺቦም ሓቁ ክልውጡ ተኣማኒ ርእሲ ኣቦቱ እንከሎ እቶም ሰለስተ ሓደ ሃሰስ በሉ እተንቲ ሓደ ኣንፈስ ከይሰሓተ ኣብ ሓቂ ርዒሙ ኣራእሶም ሃረሙ

ባህልናን መንነትናን ንምዕቃብ ናብ ሓድሽ ወለዶ ንምስግጋር ኹን ሓድነትና ንምድልዳል ንጥቀመሉ ኣገዳሲ ዓመታዊ ንግደት ወይ መራኸቢ ናይ ህዝቢ እዩ። ኣብዝሓለፈ ዓሰርተ ገለ ዓመታት ክካየድ ፀኒሐ ፌስቲቫል ብቐንዱ ነዚ ፌስቲቫል ነፀብራቕ ናይቲ ሃገር ወይቲ ህዝቢ ዘለዎ ሂወት ስለ ዝኾነ ህዝብን ሃገርን ከዓ ኣብ ናይ መኸተ ቃልሲ ተፀሚዶም ስለ ዝፀንሑ እቲ ዝካየድ ዝነበረ ፌስቲቫላት ብቐንዱ ናብ መኸተ ዝጠመተ ኣንፃር ኩሉ ተፀብኡታት ህዝቢ ዘካይዶ መኸተ ቃልሲ ኣብቲ መዓልታዊ ሂወቱ ዘካይዶ ስራሕ ኣብ መወዳእታ ከዓ ብዓመት ሓንሳኦም ብሓደ እናተረኸበ ምስ መሪሕነት መንግስቲ ነናሓትሕዱ ብዘካይዱ ንጥፈታትን ዝውደብ ኣኼባታትን ባህላዊ ንጥፈታትን ብሓባር ኮይኑ ናይ መኸተ ናይ ፅንዓት ናይ ሓቢርካ ምስራሕ መኣዲ ገይርዎ እዩ ፀኒሑ ህዝቢ። ስለዚ ዝሓለፈ ልዕሊ 10 ዓመታት ከይድ ፀንሐ ፌስቲቫል ኣብ ናይ መኸተ መድረኽ ተሰሪዑ ክንቃለሰሉን ክንምክተሉን ፀናሕና ኣገባብ ምዃኑ ንፁር እዩ። ኩሉ ግዜ ከዓ ፌስቲቫል ኤርትራ መድረኻዊ ቴማ ሒዙ ብቐፃሊ ክካየድ ፀኒሕ እዩ። ህዝቢ ምጥርናፍ፣ ህዝቢ ኣብ እዋናዊ ጉዳያት ንክዝቲ ባህሉ መንነቱ ክኽብርን ክኩልዕን ዝጥቀመሎም ኣገባባት እዩ። ስለዚ ኣገዳሲ እዩ። ዕቡት ዝኾነ ፌስቲቫላት ከዓ ክካየድ ፀኒሕ እዩ።

ሓድሽ መድረኽ ተኣቱ ከም ዘላግለፅ እንዲ ዘሎ እዚ መደባትና እውን ብተመሳሳሊ ናብ ሓድሽ መድረኽ ንሰጋገረሉ ኣገባብ ክንገብር የድልየና ማለት። ስለዚ እቶም ዝሓለፉ ፌስቲቫላት ዕዉታት እዮም ነይሮም፣ ኣገደስቲ እዮም ነይሮም። ናይ ሓቂ ካነቲ ቃልሲ ንክዕወት ካብ ዝሓግዙና ኣገደስቲ ህዝባዊ ንጥፈታት ኣብ ወፃኢ ክንብል ንኽእል ኢና። ሕጂ ከዓ መድረኽ እንዳመዘና ካብ ሓደ መድረኽ ናብ ካልእ መድረኽ ክንሰግር ከለና ንዕኡ ዝበቅዕ ምቅራባት መልክዕ ኣወዳድባ ተሳትፎ ክንገብረሉ ስለ ዘድሊ ሕጂ ዝሓለፈ ተመክሮን ገምጋምን ነዝመፅ መደባትና ኣዝዩ ጠቃሚ እዩ ክብል ክእል። ሓንቲ ካብተን ሕፅረታት ናይ ፌስቲቫላትና ኢልና ብቐፃሊ ንግምግመን ነገራት ፌስቲቫል ናብ ውሽጥና ዝጠመተ ንህዝብና ጥራይ ናብ ህዝብና ዝቐንዐ ኮይኑ እዩ ክውደብ ፀኒሑ ባህርያዊ ካከም ክኸውን። ምክንያቱ ኣብዝሓለፈ መድረኽ እቲ ወሳኒ ኣገዳሲ ዝበሃል ነገር ውሽጣ ሓድነት ናይቲ ህዝቢ እናትረርካ ነቶም ኣንጻርካ ክኸዱ ትሰኒሑ ተፃውኦታት ምምካት መርገፂኻ ምፍላጥ እናሓድሕትካ ምርዳእን ሓድነትካ ኣብ ምድልዳልን ሓጋዝ ኮይኑ ይክሰርሕ ፀኒሑ ሕጂ እቲ ሃገር ካብ ሓደ መድረኽ ናብ ሓደ መድረኽ ክሰግር ኣሎ። ካብ ናይ ፅዕፅዕ ናይ ምክልኻል ናይ ተፃውኦታት ምምካት መድረኽ ናብ መደባት ሃገራዊ ልምዓትን ኣገደስቲ ሓደስቲ መደባታት ተኣታትዩ ንቅድሚት ዝስጉመሉ ግዜ በፂሑ ኣሎ። ስለዚ ኩሎምቶም ናይ ልምዓት መደባትና ኹን ናይ ፖለቲካዊ መደባትና ኹን ናይ ወፃኢ ፖሊስታትና ኹን ናይ ህዝባዊ ዲፕሎማሲ መደባትና ኹን ኣብ ሓድሽ መድረክ እዮም ዝኣስቡ ዘለዎ። ሕጂ ብሓድሽ መድረክ ንኣቱ እንተሊና እቲ ዝግበር ህዝባዊ ንጥፈታት ከዓ ልክዕ ብኡ መጠን ነዚ መድረክ ዘንፀባርቕ ክኸውን ኣለዎ። ስለዚ ህዝብና ተቐዳማይ ዝስራዕ ኣብዚ ናይ ፌስቲቫላት ንጥፈታት ህዝቢ እዩ። ህዝብና ተሳትፉ ዝዓብየሉ ነፍሱ ደቁ ስድራ ቤቱ ሒዙ ዝራኸበሉን ዝንግደሉን ነቲ መዓልታዊ ሂወት ይኹን ናይቲ ሃገር ሂወት ክሕግዝ ዝኽእል ንጥፈታት ምውዳብ ወሳኒ እዩ። ስለዚ ክንገድፎ ይኮና ንሱ ተቐዳማይ ክፋል ናይቲ ፌስቲቫል። ክልተ ገደስቲ ክፋላት ግን ኣለዋ ሕጂ ፀቢቕና ክድፋኣለን ዘሎ ማለት እዩ። ሓንቲ ናይ ህዝባዊ ዲፕሎማሲ መደብ ማለት እዩ። ህዝባዊ ዲፕሎማሲ ከነተክረሉ ኣይፀናሕናን ማለት ኣይኮነን፣ ግን እቲ ዝነበረ መድረኽ ትንፋስ ዘይህብ ብቐፃሊ ህላዊካ ምርግጋፅን ኪኒኡ ተፃብኦ ምድፋእን ዘተኮረ ስለ ዝነበረ ዕድል ኣይነበረን ናብ ግዳም ጠሚትካ ነቲ ሃገር ንምልላይን ነቲ ሃገር ወፃእተኛታት ንምርኻብ ኣብዛም ናይ ፌስቲቫል ማኣዲ ብምጡን ደረጃ ስራሓሉ ፀኒሑ ግን ኣድማዕ ኣይነበረ። ስለዚ ሓንቲ ካብተን ካልኣይቲ ዓምዲ ናይቲ ፌስቲቫል ክትከውን እሞ ኣደልዲልካ ክትተሓዝ ዘለዋ ኣብቲ ፌስቲቫል ንኤርትራን ክውንነታን ዘንፀባርቕ ኩሉ መለያዊ ትሕዝቶ ምቕራብን ወፃእተኛታት ከዓ ብብዝሒ ኣብቲ ፌስቲቫል ከም ዝሳተፉ ምግባርን ሽም ናይቲ ሃገር ንምኩላዕ ሽም ናይቲ ሃገር ንምልላይ ካብ ሓሊፍካውን ምስ ናይ ህዝባዊ ዲፕሎማስን ናይ ቁጠባን ናይ ወፍርን ምልላይ ዝካየደሉ መኣዲ ክኸውን ተኻልኣይ ናይ ቁጠባውን ሞያውን ኣበርክቶ ኤርትራውያን ትምልከት እዩ። ሃገር ኩሉ ዓቕሙ ኣኪቡ ሕጂ ናብ ናይ ልምዓት መደብ እዩ ዝኸይድ። እዚ ናይ ልምዓት መደብ ኣብ ወፃኢ ዝነብሩ ኤርትራውያን ከዓ ኣካል ናይ ዝመደብ እዮም። ስለዚ ብክልተ ሸነኽ ኤርትራውያን ናብዚ ናይ ሓድሽ መድረክ ንኣቶ ዘለና ናይ ልምዓት መደብ ክዋስኡ ክንቀሳቀሱ ስለ ዘድሊ እቲ ሓደ ሞያውያን ኤርትራውያን በዚ ጋጣሚ እቲ ፌስቲቫል ተራኺቦም ብዛዕባ ሞያኦምን ዘለዎም ዓቕምን ዝግምግምሉን ተጠርኒፎም ፕላትፎርም ተፈጢሩሎም ከዓ ንሃገር ኣገልግሎት ብሞያ ዝህብሉን መኣዲ መበገሲ መራኸቢ መላዘቢ ክኸውን ስለ ዘለዎ ሓደ ነዚ ዝቆመ ኮሚቴ ኣሎ ሽማግለ ኣሎ ናይ ሞያውያን። እዚ ሽማግለ እዚ ሰሚናራትን ሞያዊ መደባትን ኣብኡ ክዳል እዩ። ሞያውያን ካብኡ ተራኪቦም ንንሕድሕዶም ክላለዩን ናብ ሃገር እንታይ ክገብሩ ከም ዝኽእሉ ከ ምስ ወከልቲ መንግስትን ምስ ህዝብን ክመያየጡ ሓሳቦም ክቅርቡ ዕድል ክበና። እቲ ካልኣይ ኤርትራውያን ናብ ዝመፅእ ዘሎ መድረኽ ናይ ቁጠባዊ ልምዓት ኣበርክቶ ዝገብርሉ ቁጠባዊ ሸነኻት እንታይ ክመስል እዩ ኣብኡ ክቅረብ ዝኽእል ኤርትራውያን ክርእዎን ክላለይዎን ክሰምዖን ትግብኦም ነገራት ክቐርብ እዩ። ኤርትራውያን እውን ክቕርቦ ዝኽእሉ ሓሳባትን መደባትን ፕላትፎርም ተፈጢሩሉውን ምዝርራብ ክግበረሉ ስለ ዘለዎ እዚ ሳልሳይ ዓምዲ ናይ ቁጠባን ሙያዊ ኣበርክቶን ንብሎ ክህሉ እዩ። ስለዚ ህዝባዊ ውዳበን ጥርናፈን ተሳትፎን ኣብቲ ሓደ ካልኣይ ናይ ህዝባዊ ዲፕሎማስን ናይ ሚድያን ስራሓት ሳልሳይ ከዓ ናይ ቁጠባን ናይ ሞያን ኣበርክቶ ኤርትራውያን ዝምልከት እዩ። ስለዚ ክትገብር ተኮንካ ብዙሕ ፃዕርን ስራሕን ዝሓትት ሓያል ትሕዝቶ ክቕረበሉ ዘለዎ ስለዚ ከዓ ንዓና ንኤርትራውያን ጥራሕ ደይኮነ ኤርትራ ከም ሃገር ኣብኡ ትልለየሉን ትፍለጠሉን መገዲ ንምፍጣር ኮነ ኢልካ እንቂድካ ወፃእተኛታት ምዕዳም ተሳ